በርግዳን ሲላ ብቻ ከልክላ ለላድ ሙዱ ሙዱ ለራሱን ላይ ሰለላ ይወጣል። ያላህ ካልኩልኩላ ኡፍድሩ ቢስሚላሂ ወራህ ቢላሂ ቢልዓለሚን ስንተገውኒማ